0: ቀዲም ፈቲው ፈስከዲ ትሪስ ሚኒት አሶም ቴገን ዶኒ ትብህራ አቼ ጋዶ
1: አልጎን መንገ ፕሮግራም ተን ሀምጂፋዋ ጎቱን ዴን ገነስቴኒ ኪሪት ጉርዋን ጎዲ ቤ ተርጀማ ኪሪት ጉርዋን ጎዲ ቤ ተርጀማ ሚያድ ገነስቴኒ ሱረቱን ኒሳ ሀይዲህ ሀወነ አያቱን ፈሻያገን እሱረቱገ ኑወዲህ ኑወወነ አያቱገ ኒየላ ተርጀማ ቪዳሉ ዲቫፋዋኒ ዶክተር ሙሐመድ ሐኒፍ
2: بسم الله الرحمن الرحيم
3: رحمن وانت رحيم وانت الله جي اسم فلم فشاغنمه
2: الذين آمنوا يقاتلون في سبيل الله